0: እንደምናምሽታችኋል አድማጮቻችን። ለማክሰኞ ግንቦት 18 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የኢሶዴፓ ክስና የምርጫ ቦርድ መግለጫ፣
1: የምርጫው ሂደት ቆሞ ምርጫ ቦርድም ደሞ የጣሰውን የምርጫ ህጉን አክብሮ ወደ ኋላ ተመልሶ በትክክል መዝግቦ በትክክል ፕሮሰስ አድርጎ መሄድ አለበት ነው ምንለው።
0: በአምቦ ከተማ አንድ አባት ቤት የደልማት በሚል በሚፈርስበት ጊዜ የ9 አመት ልጅ የሞተችብኝ ይላሉ።
2: እኛውም አዘን በማል ሰዋን ተምቼ ነው ስለማናግራል። እኔ በጣም ያዘንኩ
3: ልጄ ነው። አይዞን ፈረካ።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ከጥቂት ቀናት በኋላ ሰኞ ግንቦት 24 2018 በሚካሄደው ምርጫ ላይ የማይሳተፈው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምርጫው እንዳይካሄድ ጠይቋል። ፓርቲው ከተለያዩ የፍርድ ቤት ሂደቶች በኋላ ነበር ለምርጫው ያስመዘገባቸው እጩዎቹ በሙሉ ተሰርዘው ከውድድሩ ውጪ ሆነው። ለምርጫው 309 እጩዎችን አስመዝግቦ የነበረው ኢሶዴፓ ትናንት ሰኞ ባወጣው መግለጫ ከምርጫው የተገለልኩበት የፍርድ ቤት ሂደት አግባብ አይደለም ሲል አመልክቷል። የፓርቲው ምክትል ሊቀመንበር ዶክተር ራሄል ባፌ ከቢቢሲ ጋር ባደረጉት ቆይታ ቅሬታቸውን እንዲህ ገልጻሉ።
1: ምርጫ ቦርድ መጀመሪያ አጣርቶ ከዛ አጽድቆ ፈርሞ ለህዝብ ይፋ ካደረገ በኋላ እኛም በምርጫው ለት ምንወዳደርበትን ተራ ቁጥር በሰንጠረዡ ከሌሎች ፓርቲዎች ጋር እጣ አውጥተን እጣችን ከተለየና ኦርደሩ ውስጥ ከገባን በኋላ የምርጫ ስነ ስርዓት ስምምነቶችን ከተፈራረምን በኋላ ህጋዊ ልዩ የእጩ መብት ከተሰጠን በኋላ በራሱ ጊዜ ተነስቶ 309ን ሰረዘ። ይሰርዝ ደግሞ ምክንያት ያደረገው የከፍተኛ ፍርድ ቤት ውሳኔ ነውና ውሳኔው ደግሞ ከኛ ጋር ሳይሆን ከምርጫው ጋር በማይገናኝ ከቡድን ለተጠየቀው ለተነሳበት ክስ 6 ሰዎች ላነሱት ክስ ሲመላለሱ ምርጫ ቦርዱ አመዘጋገቡን ያዘጋጅ ያስተካክል የተሳሳተውን ብሎ ፍርድ ቤት በወሰነበት 309 ሶዲፓ እጆችን መሰረዜ ነውና እንዳልሰርዝ የምትፈልጉ ከሆነ ሂዱና ከፍተኛ ፍርድ ቤቱን ውሳኔውን አስቀይሩ የሚል ደብዳቤ ለፓርቲው ጻፈ። አሰራር ላይ ስህተት አለ ብሎ ቦርዱ ያስተካክል ብሎ ፍርድ ቤቱ ጽፏል እንጂ ፓርቲውን የሚመለከት ሹ የለም። ግን ፓርቲው ላይ እናንተ ደግሞ 309 እጩዎችን ሰርዛለሁ ስትሉ ፓርቲውንም ይጎዳል፣ የህገ መንግስት ልዩ መብት ባለቤት የሆኑትን እጩዎችንም ይጎዳልና ጣልቃ ገብነት ይሰጠን ብለን ፍርድ ቤትን ጣልቃ ገብነቱንም ታሪኩ ረጅም ነው ማግኘት አልቻልንም ኢን ዘ ሎንግ ፕሮሰስ እና በአጠቃላይ መጨረሻ ላይ የደረስንበት ሰበር ላይም እንዲታይ የሆነበት ህጋዊ ስልጣን የለውም የመዳኘት እና ያ ውድቅ ይሁን የሚል ነበረ። በዛ መልኩ ሄዶ ነው እንግዲህ ምርጫ ቦርድ 309ን ሰርዥ ያለው ያለው።
0: ምርጫ ቦርድ ፓርቲውን የማግለል የመጨረሻ እርምጃ የወሰደው የጊዜ እጥረትን፣ የቴክኒክና የገንዘብ ጉዳዮችን ከግምት በማስገባት እንደሆነም ዶክተር ራሄል ያምናሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በበኩላቸው ዛሬ በሰጡት መግለጫ ኢሶዴፓ ከ2016 ዓ.ም ተመረጠ ጀምሮ በውስጡ ተፈጥሮ የቆየው ክፍፍል ከምርጫው ውጪ ለመሆኑ ምክንያት እንደሆነ አብራርተዋል። ቦርዱ ለሁለት የተከፈሉ ያሏቸውን የፓርቲውን አመራሮች አግባብቶ በምርጫው እንዲሳተፉ ለማድረግ ያደረጋቸው ጥረቶች ባለመሳካታቸው በፍርድ ቤት ትዕዛዝ መሰረት እጩዎቹን ለመሰረዝ እንደተገደደም አስረድተዋል።
4: ክርክሩ ቀጠለ። መጨረሻ ላይ እነዚህ 300 በላይ የተመዘገቡት ቦርዱ የመዘገባቸው በአግባብ የተመዘገቡ ስላልሆኑ ይሄ ምዝገባ እንዲቆም ብሎ ፍርድ ቤት ወሰነ። ይሄ ውሳኔ ሲደርሰን ሁለቱንም ወገኖች አነጋገር ከሳሾቹንም ለምን ነው እንዲመታረጉት እጩዎችን ለምን እንዲሁ ታስቀራላችሁ መራጮችስ ለምን እድል ያጣሉ የሚመርጡትን ሰው ብለን ሁለቱ ወገኖችን ለየብቻ ከዛ በኋላ አንድ ላይ አገናኝተን ሶስቱን አይደለም ያስተዳዳሪነት ስራ ሁልጊዜ እንደምንለው የሽምግልና ስራ ሰርተን ለምናችሁ ተስማምታችሁ ተግባብታችሁ አይታችሁ አብራችሁ የሚለወጠውን ለውጣችሁ አቅርቡልን እባካችሁ ብለን ለረጅም ጊዜ ለምን አልተሳካም አልሆነም። ቦርዱ ይሄንን ውሳኔ የፍርድ ቤት ውሳኔን መፈጸም ግዴታ አለበት። ስለዚህ እነዚህን እጩዎች ከባሎት ፕሪንት ወይ ከባሎት እናወጣለን ብለን ለፓርቲው መሪ ያሳወቀን እሳቸው ሄደው ፍርድ ቤት አመለከቱ። ፍርድ ቤቱ ደግሞ በመቃወም አመልካች ብሎ እንደገና ተቀበላቸው። በዛም ክርክር ሂደት ለምንድነው ተስማምታችሁ ውጮቻችሁን ማታቀርቡት ሚል ጥያቄ ፍርድ ቤቱ ለሁለቱም ወገኖች አቀረበ። ፍርድ ቤት ላይ መስማማት አልቻሉም። ፍርድ ቤቱ አሁንም ደግሞ መጀመሪያ በሰጠው ውሳኔ ጸንቶ ከምርጫ ውጪ እንዲሆን ተደርጓል እንጂ ቦርዱ አንዱ ወገን ደግፎ ሌላኛው ነቅፎ ያደረገው ስራ የለም።
0: ቦርዱ በፓርቲው የውስጥ ጉዳይ አግባብ ያልሆነ ጣልቃ ገብነት አሳይቷል የሚሉት ዶክተር ራሄል ባፌ በበኩላቸው ፓርቲያቸው ምርጫው መካሄድ የለበትም የሚል አቋም እንዳለው ተናግረዋል። እና ዶክተር አሁን ምን እንዲሆን ነው የምትፈልጉት እናንተ? ምንድነው
1: አሁን እኛ ፍትህ ነው አምንፈልገው፣ ለሀገራችንም ሽግግር ነው አምንፈልገው፣ ሰላም ነው አምንፈልገው። you know ይሄ ሰባተኛ ምርጫ ልዩ የሚያደርገው ብዙ አንግል አለው። ቢቻል ድለኞች ብንሆን ኖሮ ብሔራዊ ምክክሩ በቀደመና ብዙ ችግሮቻችን ተፈተው በጸዳ በንጹህ ልብ ወደ ምርጫ በገባን ነበር። ግን አንፎርቹኔትሊ ምርጫው እስከቀደመ ድረስ ለብሔራዊ ምክክሩ ደግሞ ጥሩ ምህዳር የሚፈጥር ነገር ነበርና ይሄን ሁሉ ስላስተጓጎለ በአስቸኳይ የምርጫው ሂደት ቆሞ ምርጫ

0: ኦሮሚያ ክልል አምቦ ከተማ ባለፈው ሳምንት መጨረሻ ለልማት በሚል በፈረሳ ሂደት ላይ የነበረ ቤት ባደረሰው አደጋ የሁለት ሰዎች ሕይወት ማለፉና በሶስት ነዋሪዎች ላይ ደግሞ የአካል ጉዳት ማድረሱን ተከትሎ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። በአደጋው የ9 ዓመት ውድ ልጄን አጣው የሚሉት የሟች አባት ሻለቃ አብዴታ ደሱ ለቢቢሲ እንደተናገሩት አደጋው የደረሰው 10 ዓመት የኖሩበት ቤት ላያቸው ላይ እንዲፈርስ በመደረጉ ነው። ያለምንም ምትክ ቤት ያለምንም ማስጠንቀቂያ ለልማት ተብሎ ቤት የመፍረሱ ሳይንስ ለልጄ ሞት ምክንያት ሆነ ሲሉ ቅሬታቸውን ገልጸዋል። የቀድሞ የኦሮሚያ ፖሊስ አባል እንደነበሩና አሁን በጡረታ ላይ እንዳሉም ይናገራሉ። አንድ ልጃቸውን በአደጋው ያጡት አባት በሌላ ልጃቸው ላይ ቀላል ጉዳት መድረሱንም ተናግረዋል። የአምቦ ከተማ ኢንቨስትመንት ቢሮ ኃላፊ አቶ ጀፋራ ጫልሲሳ በበኩላቸው አደጋው የደረሰው ቤቱ ላያቸው ላይ እንዲፈርስ ተደርጎ ሳይሆን በበር መፈነቃቀል በተከሰተ መደርመስ ነው ሲሉ ለቢቢሲ ተናግረዋል። ሻለቃ አብዴታ ደሱ አደጋው እንዴት ሊደርስ እንደቻለ እንዲያስረዳሉ።
1: ወራይቱ ቀበሌ አይሴማ የሚባል አካባቢ ነው የምንኖረው። ሮኔ ከ15 እዛ ግቢ ውስጥ ኖር ያለው በ14/9/2018 ጠዋት አካባቢ ነበር የመጡት የከተማ ፖሊሶች እና የከተማ አስተዳደሩ አፍራሽ ቡድን ጣራ ነው አስወጥቷቸው እኛ ንብረታችን ሳናወጣ ልጆቻችንን ሳናወጣ ወይ ደግሞ ሳይነግሩን ሙቶ ሳይሉን እቃችን አውጡ እናፈርሳለን ሳይሉን ንብረታችን እያለ ከከተማ አስተዳደር በቀን ሰራተኛ የሚሰሩ ሁለት ሰዎች በማሽን ጣራው ላይ ካሰጣቸው በኋላ ቆርቆሮ እየነቀሉ መሬት ላይ እየወረወሩ እኛ ደግሞ ንብረታችን እያወጣን ነበር። ልጆች፣ ቤተሰብ፣ ጎረቤት ሁሉ ሳይቀር ንብረታችን እያሰጡ ነበረ። በዛ መሀል ቤቱ የቆየ ነበር። ከ30 ዓመት በላይ ያገለገለ ነበር። ቤቱ ፈርሶ ልጄ ሞታብኛለች። እንዲሁም እኛን ለመርዳት የመጡ ግለሰቦች ተጎድተዋል። አንድ አሮጊት ህይወታቸው አልፈዋል። አራበሩ ነበር የሚባሉት እና ሌላም ስሟን የማላውቃት አምቦ ሪፈራል ሆስፒታል ተኝታለች እና እዚያ ጉዳት ነበረ። አሁን ሀዘን ላይ ቁጭ ብያለሁ።
2: ሻለቃ፣ በጣም አዝናለሁ ስለተፈጠረው ነገር። እንዴት ነው ግን ልጆትን ሊያጡ የቻሉት? አደጋው በምን ምክንያት ነው የተከሰተው?
1: አደጋው የተከሰተው ቤቱ የቆየ ነው እና በአንድ ሳይድ በወደቅበት ሳይድ ወደ ውጭ ወጣ ብሏል። ማለት አቅጣጫውን ስቶ ቆሟል። እኛም በችግር ምክንያት እዛ ውስጥ የምንቀመጠው ከዚህም በፊት በተለያየ ጊዜ እኔ ከ30 ዓመት በላይ ፖሊስ ሰራዊትን አገልግያለሁ። በተለያየ ጊዜ ቀበሌ፣ ከተማ አስተዳደር የቀበሌ ቤት እንዲሰጠኝ ምንም የለኝም፣ ድሃ ነኝ እየጠየቅኩ ነበረ። ማንም አልሰማኝም። ስለዚህ ቤቱ በፊትም ያረጅ ነበር። እንደገና ሰዎቹ ላይ ወጥተው ቆርቆሮ ሲነቃቅሉ፣ ሌላ በኩል ደግሞ ማሽን ቦታው ለኢንቨስትመንት ነበር። በጎን በኩል ማሽን መሬት ቆፈር መሬቱ ይንቀሳቀሳል ማለት ነው። ኮስቻ መሬት ስለሆነ በዛ ምክንያት ያው ቤቱን ከጣራውን ከላይ ሲነቃቅሉ ቤቱ ስለተላቀቀ በዚህ ምክንያት ጉዳት ደርሷል። እኔ ከ10 ዓመት በላይ ኖሬበታለሁ አልኩ እና ችግር እንኳን ብኖር እኛም አንወጣም ብንል እንኳን እኛ ከህግ በላይ አይደለንም። እኛም በቁጥጥር ስር አውሎን ቤተሰቦቻችንን በቁጥጥር ስር አውሎ ንብረታችን ከተማ አስተዳደር ወይንም ቀበሌ አስቀምጠው እስር ቤት ወይንም ማረፊያ ቦታ ቆይቶን የሚሰሩትን መስራት ነበረባቸው እንጂ ሰው እያለ ቤተሰብ እያለ እኔ 6 ልጅ ቤተሰብ ነኝ፣ ስራ አለኝ እናስተዳድረው ማለት ነው። እና ሌሎችም እንደዛው ሁሉም ቤተሰብ ያለው ነው። ስለዚህ ሰው እየኖረበት በዛ መረጋቸው ትክክል አይደለም። በጣም አዝኛለሁ እና ይሄ ነው ያለው።
2: ሻለቃ፣ ያነጋገርናቸው የአካባቢው ኃላፊዎች በልጆ ሞትና በቁፋሮ መካከል ምንም ግንኙነት የለም ይላሉ። ሰውም አልነበረም፣ ቁፋሮም እየተካሄደ አልነበረም፣ ጣሪያም እየተነቀለ አልነበረም ብለውናል። የእርስዎ ምላሽ ምንድን ነው?
1: እንግዲህ ያለው እውነት መሬቱ ተቆፍሯል። ሲቆፈር መሬቱ ይነቃነቃል። ከላይ ደግሞ ባይነት ፖሊሶች ጠቅላይ ፖሊሶች መጥቶ እኮ ነው እኮ መሳሪያ ይዞ ዙሪያውን ከቦ እኮ ነው እኮ እና ሚሊሻ፣ የተለያየ ሚሊሻ ልዬ እቃ እያወጣች ነበር ከኔ ጋር እየዞረች ነበር። ሁሉም ቤተሰብ ትንሽ ታናሿ እንኳ የሟቿ ታናሽ እንኳን እንደ አቅሟ ከአይ ወጣች ነበረ። እኔ ከኔ ጋር እየሄደች ነበረ። እኔ ሳላያት እንትኑ ምንድን ነው ይሄ ግድግዳው ዘንበል ወዳለበት አካባቢ በውጭ በኩል ማለት ነው። አጋጣሚ እኛን ለመርዳት የመጣሩ ወቅት ነበሩ። ከሳቸው ከእጅ ለእጅ ተያይዟል ይባላል እና የወደቁበት

0: ከሌሎችበት እንኳን እጃቸውን እንደተያዙ ነው ተደፉት እና ግድግዳው ዘንበል ወዳለበት ነው ወደ ውጭ የወጣው ወደቆው ማለት ነው። እና ሰዎቹ የሞቱ ሰዎች ቤቱ ሳይሆን በውጭ በኩል ነው ወደቅባቸው ማለት ነው። ህዝቡ ነኮ ከህዝቡ ተቀረ ስላላሽ መቱ ማለ ውረቱ ነው የምናገረ ዋሽቼም መላክም አልዋሽም ቤቱ ሲወርቅ እኔ ጭንቅላት እየዞር ነበር ቤቱም ማለት ነው የልጆችን እያልኩ ሲዞር የነበረው ማለት ነው። ከዛ ሮጭ ሲሄድ ዞሬ ወደዛች ወደ እነሱ ጋር ሲሄድ ልጄ ቆማለች አ ትንሿ ቆስላ ቆማለች እሷም ድጋርጋት ለሌላ ሰው ሰጥላ ሰጠውና ሆስፒታል እንድታደርስልኝ አልኳቸው። ልጁ ይዞ ሄደ። ተመልሼ ደግሞ ሟቿን ደግሞ በምፈልግበት ስራት ስራትር ነው ያለች ብሎ ሰው ነገረኝ። ወርቆባታል ወርቆባታል ማለት ማንሳቱ እንኳን አልቻልኩ ዝም የቆመ ነ ሰውኩ ሰው ማ እንትኑ ይሄ የወደቀውን እንትን እኮ ነው ብሎኬት እኮ ነው ግንብ እኮ ነው የወደቅባቸው። እና በዚህ ምክንያት እውነቱ ከሌላ ማጣራት ስላላችሁ ማለት ነው እውነቱ በትክክል ያለው ነገር ህዝብ የሚያውቀው አምቦስ ህዝብ የሚያውቀው ይሄን ነው። እኔ አሁን አዘን በመሀል ሰው አስቀምጬ ነው በስኬ የማናግራል። እኔ በጣም ነው ያዘንኩት በጣም ነው ያዘንኩት።
1: ልጄን ነው አይዞን አይዞን አይዞን ሻለቃ ወደ ሆስፒታል ለማድረስ እንደዚህ አልተሞከረም። ወዲያው ነው ህይወቷ ያለፈው።
0: በስንት መከራ ቆሬ እኮ በስንት መከራ ነው ልጅቷን ገርዘፈሪንገር ሰውቶ ሰውቶ ልጅ ነበረ የደንበር ከዛን ግን ፈርከርዘት በኋላ አረፈች አሮግቷም በዛ ምክንያት ነው ያረፉት። በቃ
1: ወዲያውኑ ነው የሞቱት።
0: ወደ ሆስፒታል ደረሱ ወዲያው ሞቱ። በቃ ሁለቱም ልጃውን ትንሿ ደግሞ ሆስፒታል እየተመላለሰች ነው። ትንሿ ልጅ
1: ምን ጉዳት ደርሶባታል?
0: እግሯን ትንሽ የሆነ ነገር ቆጥቧታ ተሰርቶላታል። እሷ ተርፋልኛለች። እኔ የዚህ ኛን አለም የሟቸዋን ካሳዝን
1: የደረሰቦትን ለሚመለከተው አካል ነግረዋል? ያገኙት ምላሽ አለ?
0: ማን ያናገረ ሰው የለም። የአምቦ ህዝብ ወጥቶ ልጄን የቀበረልኝ
2: የአምቦ ከተማ ኢንቨስትመንት ቢሮ ኃላፊ አቶ ጀፋራ ጨልሲሳ በበኩላቸው ስለ ሁኔታው ይህም ብለዋል።
3: ፈከሰነ ከሰ ቃሞ ተነገኛ ተከነዶሰነ ከሰ
4: በቦታው የሚኖሩት ፖሊሶች ናቸው። አካባቢው ለልማት ተቆፍሯል። ቤታቸውን ቀድሞ የለቀቁት አባወራዎች ቦታቸው ተቆፍሮ ነበር። ቤታቸውን ያለቀቁም ነበሩ። እንዲለቁ ከከንቲባ ቢሮ ማስጠንቀቂያ ተሰጥቷቸዋል። ብዙዎች እንደለቀቁ ነው መረጃ ያለኝ። አደጋው በደረሰ ቀን እቃቸውን ያወጡ የነበሩ ሰዎችም ነበሩ። የሚቆፍረው ማሽን ቆሞ የነበረው ከዚህ ቀደም በተቆፈረ ቦታ ነበር። እዚያ የነበሩ ሰዎች የሚናገሩትም ይህንን ነው። ከላይ ቆርቆሮ ሲነቃቅሉ የነበሩትም ሰዎች አደጋው በደረሰ ሰዓት ለምሳ እንደወጡ ነው መረጃ ያለኝ። የሰው ህይወት ያለፈው በር በመ ፈነቃቀሉና ብሎኬት በመላቀቁ ነው። በዚያ ነው ሰዎች ላይ ጉዳት የደረሰው።
5: ብሎኬት ይወልገዲሽ ነው ተሰናሚ።
2: በዚህ ጉዳይ ላይ ያምቦ ከተማ ከንቲባ ቢሮ አስተያየት እንዲሰጠን ተደጋጋሚ ሙከራ ቢደረግም ምላሽ አልሰጠም።
6: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወዳጫጭር ዜናዎች አልፋለሁ። በኢቦላ ወረርሽኝ ምክንያት ዜጎቿ የገዙት የዓለም ዋንጫ ቲኬት ገንዘብ ተመላሽ እንዲደረግ ዲያር ኮንጎ ጠየቀች። የዲሞክራሲያዊት ሪፐብሊክ ኮንጎ እግር ኳስ ፌዴሬሽን ከኢቦላ ጋር በተያያዘ የጉዞ እገዳዎች በመጣላቸው ምክንያት አሁን ላይ ወደ አሜሪካ መግባት የማይችሉ ደጋፊዎቿ የገዙትን የቲኬት ወጪ ፊፋ እንዲመልስ ጠይቋል። በኢራን ለ3 ወራት ተቋርጦ የነበረው የኢንተርኔት አገልግሎት ተጀመረ። በኢራን ለ3 ወራት ያህል ተቋርጦ የቆየው የኢንተርኔት አገልግሎት ዳግም መጀመሩን የሀገሪቱ ምክትል ፕሬዝዳንት አስታውቀዋል። መሐመድ ሬዛ አሪፍ ማክሰኞ ዕለት በኤክስ ገጻቸው ላይ ነጻና ቁጥጥር የሚደረግበት የኢንተርኔት አገልግሎት ለመስጠት የመጀመሪያ እርምጃ ወስደናል ብለዋል። እስራኤል በሊባኖስ መንደሮች ላይ በፈጸመችው ጥቃት 11 ሰዎች መገደላቸው ተገለጸ። እስራኤል በሄዝቦላ ላይ የምትወስደውን ወታደራዊ እርምጃ እንደምታጠናክር ከገለጸች በኋላ በደቡብና ምስራቃዊ ሊባኖስ በርካታ ድብደባዎችን መፈጸሟ ተገልጿል። በዚህም 2 ህጻናትን ጨምሮ በ11 ሰዎች ላይ የሞት አደጋ መድረሱን የሊባኖስ ጤና ሚኒስቴር አስታውቋል። በኢራን ጦርነት ምክንያት በመላው ዓለም የሚሳኤል መከላከያ ስርዓት መዳከሙን ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በኢራን ጦርነት ምክንያት በመላው ዓለም የባሊስቲክ ሚሳኤል መቃወሚያ ስርዓት እጥረት መፈጠሩን ተናግረዋል። ለተፈጠረው እጥረት መፍትሄ መገኘት አለበት ሲሉም ፕሬዝዳንቱ ተናግረዋል። በኪየቭ ስልታዊ ጥቃት ለመሰንዘር የዛተችው ሩሲያ የውጭ ዜጎች ከከተማዋ እንዲወጡ አሳሰበች። በዩክሬን መዲና ኪየቭ አዲስ ስልታዊ ጥቃቶችን እንደምትሰነዝር ያስታወቀችው ሩሲያ የውጭ ሀገራት ዜጎች ከተማዋን ለቀው እንዲወጡ ማሳሰቢያ ሰጥታለች። ሩሲያ ከቀናት በፊት በዩክሬን መዲና ከፍተኛ ጥቃት ያደረሰች ሲሆን ጦርነቱ ከተጀመረ ወዲህ የከፋው ነው ተብሏል። በመቀጠል ወደ አሜሪካና ኢራን ጦርነት ጉዳይ ነው የምናልፈው። ወደ ጦርነት ከገቡ 88ኛ ቀናቸው ላይ የሚገኙት ኢራንና አሜሪካ ዛሬም እንደ ትናንቱ ናቸው። ጦርነት ሲባል ሰላም፣ ሰላም ሲባል ጦርነት እያሉ ቀጥለዋል። በመካከለኛው ምስራቅ ያሉ የዛሬ አበይት ወሬዎችን ምን ተስኖት ተሾመ እንዲያጠናቅቃቸዋል።
4: የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግ አዲስ ዙር ጥቃት መክፈቱን አስታውቋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ ጥቃቱ ራስን መከላከል እንደሆነ አስታውቋል። ዓላማውም በኢራን ኃይሎች ስጋት የተጋረጠባቸው ወታደሮቻችንን መከላከል ነው ብሏል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ اسماعيل باغي ከአሜሪካ ጋር የሚደረገው ድርድር መሻሻል ቢያሳይም ግጭቱን የሚያስቆም ስምምነት ላይ በቅርቡ እንደማይደረስ መግለጻቸው ታወሳል። የኢራን እስላማዊ አብዮት ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት ያጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታውቋል። እስላማዊ አብዮታዊ ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነቱ በኩል ባወጣው መግለጫ የአሜሪካ ጦር በቃጣናው ጣልቃ ገብነቱና ጠባጫሪነቱን ቀጥሎ በፐርዥያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮታዊ ዘብ መከላከያ ሰፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛት ሉዓላዊነታችንን ለመከላከል MQ-9 ድሮን መተን ጥለናል ሲልም አክሏል። የኢራን ጠቅላይ መሪ ሙጅታብ ሐሚኒ ለኢድ አልአድሃ በዓል ባስተላለፉት መልእክት ደግሞ እስራኤልን አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉ ገልጸዋል። ጠቅላይ መሪው በጽሑፍ ባስተላለፉትና በመንግስት ቴሌቪዥን በተነበበው መልእክታቸው ላይ እስራኤልን በቃጣናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን የኢራኑ ዜና ወኪል ታስኒም ዘግቧል።
6: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። BBC News Amharic የዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።